የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍለ የሚቀርብላችሁን የረቡዕ የሐምሌ 22 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የሐምሌ 22 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ በካስተል ጋንዶልፎ ለሰላም የሚደረገውን ዝማሬ እንደሚመሩ መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በተለምዶ የቫቲካን ባንክ በመባል የሚታወቀው የሃይማኖት ሥራዎች ተቋም በጣሊያንኛ ምጻረ ቃል IOR እንደ አውሮፓውያን የቀን አቆጣጠር በ2025 ዓ.ም ተመረተ የፋይናንስ ሪፖርቱን ይፋ ማድረጉ መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የርዕሰ ሊቃነ ጳጳሳቱ ዓለም አቀፍ የበጎ አድራጎት ድርጅት ለዓለም ስቃይ የእርዳታ እጅ መሆኑ መነገሩን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሜ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ በካስተል ጋንዳልፎ ለሰላም የሚደረገውን ዝማሬ እንደሚመሩ ተገለጸ። ቫቲካን ኒውስ በካስተል ጋንዳልፎ በሚገኘው ቦርጎ ላውዳቶ ሲ ሐምሌ 22/2018 ዓ.ም በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሚመራውን የጸሎት ፕሮግራም በአቶ አንድሪያ ቦቼሊና ከአምስት አገሮች የተውጣጡ 164 ወጣቶችን ያቀፈውን በእንግሊዘኛ ቋንቋ የኤቢኤፍ ቮይስ መዘምራን የሚያደርጉትን ዝማሬ ቅዱስነታቸው እንደሚመሩ ተገልጿል። ረቡ ሐምሌ 22/2018 ዓ.ም በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ላይ ቫቲካን ኒውስ በድረገጹ www.va በተሰኘው ድረገጹ ላይና በዩቲዩብ ቻናሉ በቦርጎ ላውዳቶ ሲ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሚመራውን የጸሎትና የወንድማማችነት ስብሰባና ለሰላም የሚደረገውን መዝሙር በካስተል ጋንዳልፎ በሚገኘው ቦርጎ ላውዳቶ ሲ ይመራሉ። ዝግጅቱ የተዘጋጀው በላውዳቶ ሲ ከፍተኛ የትምህርት ማዕከልና ባንድሪያ ቦቼሊ ፋውንዴሽን ነው። በዓለም አቀፍ ደረጃ በችግር ከተጎዱ የዓለም ክፍሎች የተውጣጡ ህጻናትና ወጣቶችን ያቀፈ ዓለም አቀፍ የመዘምራን ቡድን ከርዕሰ ሊቃነ ጳጳሳት ሊዮ 14ኛና አንድሪያ ቦቼሊ ጋር በመሆን ለጸሎት ጊዜ ይሰጣሉ። በእንግሊዘኛ ቋንቋ የኤቢኤፍ ቮይስ ኳየር ፕሮጀክት የተሰኘው በአቶ አንድሪያ ቦቼሊ ፋውንዴሽን የተመሰረተ ዓለም አቀፍ የትምህርትና የማህበራዊ ሙዚቃ ፕሮግራም ሲሆን በዓለም ዙሪያ ካሉ ተገላጭ ክልሎች የተውጣጡ ህጻናትንና ወጣት መዘምራንን ያሰባስባል። ከጣሊያን፣ ኡጋንዳ፣ ሄይቲና ከቅድስት ምድር ጨምሮ 164 ወጣት ተሳታፊዎች አካቶ የያዘ ፕሮጀክት ነው። ዝግጅቱ የአዚዝን የቅዱስ ፍራንቺስኮስ ሞት 8ኛ ምዕተ ዓመት የሚያከብር ክብረ በዓል አካል ነው። ጸሎቱ በሙዚቃ ሊቁ አቶ አንድሪያ ቦቼሊ ድምጽና ከእስራኤል፣ ከዌስት ባንክ፣ ከኡጋንዳ፣ ከሄይቲና ከጣሊያን የተውጣጡ 164 ልጆችንና ወጣቶችን ያቀፈ የኤቢኤፍ ድምጾች መዘምራንን አጣምሮ የያዘ ነው። እነዚህ ወጣቶች የተለያዩ የህይወት ታሪኮችን ይዘው ይመጣሉ። ብዙዎቹም በጦርነት፣ በድህነት ወይም በመከራ የተመሰሉ ናቸው። አብረው ሲዘምሩ የኪነ ጥበብ ኃይልን ለመመስከር ያለሙ ሲሆን ይህም የውይይት፣ የተስፋና የእርቅ ቋንቋ እንዲሆን ታስቦ የተዘጋጀ ዝግጅት መሆኑን የደረሰን ዜና ያስረዳል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡ የሐምሌ 22/2018 ዓ.ም ዕለታዊ ስርጭታችንን ነው። በተለምዶ የቫቲካን ባንክ ወይም የሃይማኖት ሥራዎች ተቋም በጣሊያንኛ ምጻረ ቃል IOR እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም የፋይናንስ ሪፖርት ይፋ ማድረጉ ተነገረ። የሃይማኖት ሥራዎች ተቋም IOR በተለምዶ የቫቲካን ባንክ ተብሎ የሚታወቀው እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም የፋይናንስ ሪፖርት አውጥቷል። ይህም በቤተ ክርስቲያኗ ማኅበራዊ ዶክትሪን ተመስጦ በፋይናንስ ሞዴል የኢኮኖሚ ኃላፊነትን ለሰዎች እንክብካቤን ማድረግና የአካባቢ ጥበቃን ለማዋሃድ ያለመ ቁርጠኝነትን ያረጋግጣል። ዘላቂ የረዥም ጊዜ እሴት በመፍጠር ላይ ያተኩራል። የሃይማኖት ሥራዎች ተቋም ወይም በተለምዶ የቫቲካን ባንክ ተብሎ የሚታወቀው እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም የፋይናንስ ሪፖርቱን ማክሰኞ ዕለት ሐምሌ 21/2018 ዓ.ም በተቋሙ በወጣው የጋዜጣዊ መግለጫ መሠረት ሪፖርቱ በተለምዶ የቫቲካን ባንክ ተብሎ የሚታወቀው ዘላቂ ፋይናንስንና የሰውን ልጅ የሚያገለግል፣ የሰውን ክብር የሚያስከብርና የጋራ ጥቅምን የሚያራምድ ኢኮኖሚን በማበረታታት ረገድ ያለውን አስተዋጽኦ ይዘረዝራል። በተጨማሪም በዓመቱ ውስጥ ሙያዊ የፋይናንስ እንቅስቃሴን እንዲያከናውን የተፈቀደለት ብቸኛ ተቋም እንደመሆኑ መጠን በተለምዶ የቫቲካን ባንክ ተብሎ የሚታወቀው ከ12,000 በላይ የካቶሊክ ቤተ ክርስቲያን ተቋማት አባላት የሆኑ ወይም በ110 አገሮች ውስጥ በአገልግሎቱ ውስጥ የሚሰሩ ደንበኞችን ያገለግላል። ተቋሙ በጊዜ ሂደት በተዘጋጀ የአሰራር ሞዴል አማካኝነት በጥንቃቄ የተመረጡ የኢንቨስትመንት ምርጫዎችን ከደንበኞች የኢንቨስትመንት ዓላማዎችና የአደጋ መግለጫዎች ጋር በማጣመር ንቁ የኢንቨስትመንት አቀራረብን በመጠቀም በፋይናንስ ገበያዎች ላይ ኢንቨስት እያደረገ የሚገኝ መሆኑ ይታወቃል። ድርብ አቋማዊ ወይም አካላዊ ግምገማ። ድርብ አቋማዊ ወይም አካላዊ ግምገማ በእንግሊዘኛው ምጻረ ቃል DMA የዘላቂነት ጉዳዮችን በሁለት እይታዎች ይገመግማል። የአካላዊ ወይም ተቋማዊ ተጽዕኖ ይህ ማለት አንድ ኩባንያ ህብረተሰቡንና አካባቢውን እንዴት እንደሚነካና የፋይናንስ አቋማዊ ወይም አካላዊ ግምገማ አካባቢያዊና ማህበራዊ ሁኔታዎች የአንድን ኩባንያ የፋይናንስ ጤና እንዴት እንደሚነኩ የሚያሳዩ መለኪያዎች ሲሆኑ ይህ ድርብ አቀራረብ እንደ አውሮፓ የዘላቂነት ሪፖርት ደረጃ በእንግሊዘኛው ምጻረ ቃል ESRS ባሉ ማቀፎች ውስጥ እጅግ አስፈላጊ ነው። የኮርፖሬት ዘላቂነት ሪፖርት መመሪያ በእንግሊዘኛው ምጻረ ቃል CSRD አካል ሆኖ ያገለግላል። ቀደም ባለው እትም ላይ እንደተገለጸው ሪፖርቱ የተዘጋጀው በአውሮፓ የኮርፖሬት ዘላቂነት ሪፖርት መመሪያ ወይም በእንግሊዘኛው ምጻረ ቃል CSRD መርሆችና ዘላቂ የፋይናንስ ሪፖርት ከሚያደርጉ ግንባር ቀደም ዓለም አቀፍ ማዕቀፎች አንዱ በሆነው በዓለም አቀፍ የሪፖርት አቀራረብ ተነሳሽነት በተነሳ ድርብ አቋማዊ ወይም አካላዊ ግምገማ በመጠቀም ነው። ይህ አካሄድ በተቋሙ የኢንቨስትመንት ፖሊሲ ውስጥም ተንጸባርቋል። ይህም ኢንቨስትመንቶች ከካቶሊክ እምነት መርሆች ጋር የሚጣጣሙ መሆናቸውን በማረጋገጥ በደንበኞች የተሰጡ ንብረቶችን ለመጠበቅና ለማሳደግ የሚሰራ ነው። ለሰው ልጅ ህይወት፣ ለአካባቢ፣ ለህብረተሰብ ወይም ለመልካም አስተዳደር ጎጂ እንደሆኑ በሚታሰቡ ተግባራት ላይ ከተሰማሩ ኩባንያዎች ጋር የተያያዙ የፋይናንስ መሳሪያዎች ወይም መመሪያዎችን አያካትትም። እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም ሁሉም የንብረት አስተዳደር ምርቶች አወንታዊ ጠቅላላ ትርፍ በማስመዝገብ ከካቶሊክ የሥነ ምግባር መርሆች ጋር ሙሉ በሙሉ የተጣጣሙ ሆነው ቀጥለዋል። በዓመቱ ውስጥ በተለምዶ የቫቲካን ባንክ ተብሎ የሚታወቀው በጣሊያንኛ ቋንቋ ምጻረ ቃል IOR እንደ አውሮፓውያኑ የቀን አቆጣጠር በ2024 ዓ.ም ከነበረው 50 ሚሊዮን ዩሮ ወደ 67.6 ሚሊዮን ዩሮ የኢኮኖሚ ዋጋ አስገኝቷል። ይህም እንደ አውሮፓውያኑ የቀን አቆጣጠር በ2024 ዓ.ም ከነበረው 50 ሚሊዮን ዩሮ በላይ ሲሆን የተጣራ ትርፍ 51 ሚሊዮን ዩሮ ማግኘቱም ይታወሳል። የተገኘው እሴት ለቅዱስ አባታችን 36 በመቶ፣ ለሰራተኞች 23 በመቶና ለአቅራቢዎች 14 በመቶ ተከፋፍሏል። የቀረው ድርሻ ደግሞ የተቋሙን ካፒታል ለማጠናከር የረጅም ጊዜ መረጋጋትና ዘላቂነትን ለመደገፍ ተጠብቆ ይቆያል። የአደራ ንብረቶች አስተዳደርም በግምት 142.5 ሚሊዮን ዩሮ ዋጋ አስገኝቷል። ይህም በተለምዶ የቫቲካን ባንክ ሁለንተናዊ የቤተ ክርስቲያን አገልግሎት ተልእኮ አስተዋጽኦ አድርጓል። ሪፖርቱ በተጨማሪም ተቋሙ በሰራተኞች ላይ ኢንቨስት ለማድረግ ያለውን ቁርጠኝነት ያጎላል። እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም ሰራተኞች ከ2700 ሰዓታት በላይ የቴክኒክና የልዩ ባለሙያ ስልጠና አግኝተዋል። ይህም ከ300 ሰዓታት በላይ አደጋን እንዴት ማስተዳደር እንደሚቻልና ለኦዲት እንዲሁም ለሃይማኖት የህነጻ ትምህርቶች ይሆን ዘንድ የተሰጡ ናቸው። ተቋሙ ለ300 ደንበኞች የተዋቀረውን የፋይናንስ ትምህርት መርሃ ግብሩን ቀጥሏል። በካቶሊክ ስነ ምግባር መርሆችና በማህበራዊ ኃላፊነት ላይ የተመሰረተ የፋይናንስ ባህልን ያበረታታል። ከአካባቢ ጥበቃ አንጻር በተለምዶ የቫቲካን ባንክ ወይም በጣሊያንኛ ምጻረ ቃል IOR የአካባቢ ተጽዕኖን በኃይል ቆጣቢነት መለኪያዎች፣ በታዳሽ ኃይል ምንጮችና አጠቃቀም ላይ የጥሬ ዕቃዎችን ፍጆታ ለመቀነስ የታለሙ ተነሳሽነቶችን ለመቀነስ ጥረቱን ቀጥሏል። በዓመቱ ውስጥ ተቋሙ ማለትም በተለምዶ የቫቲካን ባንክ ተብሎ የሚታወቀው ዮር ፖርታሌ የመስመር ወይም የኦንላይን ላይ የባንክ አገልግሎት ቀጣይነት ባለው ልማትና የተመዘገቡ ሰነዶችን ሙሉ በሙሉ ዲጂታል በማድረግ ዲጂታል በሆነ መልኩ እንዲቀመጡ አስችለዋል። እነዚህ ተነሳሽነቶች በወረቀት ገዢዎች ላይ 37 በመቶ ቅናሽ አድርገዋል። በተቋሙ የሚመነጩት ቆሻሻዎች በሙሉ ወደ መልሶ የመጠቀም ወይም በእንግሊዘኛው ሪሳይክሊንግ ሂደቶች እየተመሩ ናቸው። እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም የዘላቂነት ሪፖርቱን በማሳተም በተለምዶ የቫቲካን ባንክ ወይም በምጻረ ቃል IOR ከቤተ ክርስቲያኗ ማኅበራዊ አስተምሮና የጋራ ጥቅምን ለማገልገል ካለው ተልእኮ ጋር በሚስማማ መልኩ ጤናማ የፋይናንስ አስተዳደርን ከሰዎችና ከአካባቢ እንክብካቤ ጋር ለማጣመር የሚያደርገውን ቀጣይ ጥረት አጉልቶ መግለጹም ተዘግቧል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 22 2018 ዓ.ም ዕለታዊ ስርጭታችንን ነው። የርዕሰ ሊቃነ ጳጳሳቱ ዓለም አቀፍ የበጎ አድራጎት ድርጅት ለዓለም ስቃይ የእርዳታ እጅ መሆኑ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በቅድስት መንበር የበጎ አድራጎት አገልግሎት ጽህፈት ቤት አማካኝነት የሚከናወነው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የበጎ አድራጎት አገልግሎት ምንም አይነት መልክዓ ምድራዊ ወሰን ሳይገድበው በዩክሬንና በመካከለኛው ምስራቅ እየተካሄዱ ባሉ ጦርነቶችን በመሳሰሉ ለተጎዱ ክልሎች ከሚያደርገው ቀጣይነት ያለው ድጋፍ በተጨማሪ በአምስቱም አህጉራት የሰብአዊ እርዳታ እያደረገ መሆኑ ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ግንቦት 29 ቀን 2018 ዓመተ ምህረት ወደ ስፔን ባደረጉት ሐዋርያዊ ጉዞ የመጀመሪያ ቀን ላይ በማድሪድ የሚንቀሳቀሰው ሲዲያ 24 ሆራስ በተሰኘው ማህበራዊ ፕሮጀክት መርሃ ግብር ላይ ለሰራተኞችና ለተጠቃሚዎች ባደረጉት ንግግር የበጎ አድራጎት ተግባር ሊዘገይ አይገባም ማለታቸው የሚታወስ ሲሆን፣ እነዚህ ንግግሮች በቃላት ብቻ የቀሩ ሳይሆን በተግባር መሬት ወርደው እየተከናወኑ እንደሚገኝ ተገልጿል። በሕፃናት መጫወቻ አሻንጉሊትና በክፍላቸው ግድግዳ ላይ በተለጠፈ የኦርቶዶክስ ካቴድራል ምስል የተከበቡት አንዲት እናትና ሴት ልጇ በአነስተኛ መኝታ ክፍላቸው ውስጥ የብስኩት እሽግና የፓስታ ከረጢት ተሸክመው የሚያሳይ ምስል ርዕሰ ሊቃነ ጳጳሳቱ በዓለም ዙሪያ ለሚሰቃዩ ሰዎች የሚልኩት የምግብ የመድኃኒትና የሰብአዊ እርዳታ ተግባር ያሳያል ተብሏል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የበጎ አድራጎት እንቅስቃሴ ኃላፊ ሊቀ ጳጳስ ሉዊስ ማሪን ዴ ሳን ማርቲን በበኩላቸው ከቫቲካን ኒውስ ጋር ባደረጉት ቆይታ አንድነት ድንበር እንደሌለውና በብሔርተኝነት እንደማይገደብ የገለጹ ሲሆን፣ ብፁዕነታቸው የእርዳታ ሥራዎች መከራና አስቸኳይ ፍላጎት ባለበት ቦታ ሁሉ መድረስ እንዳለበት ጠቁመው ይህ በመሆኑ ምክንያት የድጋፍ ሥራው ፈጣን፣ ተግባራዊና በሚገባ የተቀናጀ መሆኑን ማረጋገጥ እንደሚገባ፣ በተለይም ለድሆች የቅዱስ አባታችንን ቅርበትና ርኅራሄ እንዲለማመዱ ትኩረት መስጠት እንደሚገባ አሳስበው ቤተ ክርስቲያን በፍቅር የተሞላ አቀባበል በማድረግ አብራቸው በመጓዝ በመደገፍ ትቀጥላለች ብለዋል። በቅድስት መንበር የበጎ አድራጎት አገልግሎት ጽህፈት ቤት በኩል የሚላከው የሰብአዊ እርዳታ ግጭቱ ከተከሰተበት ጊዜ ጀምሮ በጦርነት የተጎዳውን የዩክሬን ሕዝብ እንዲሁም በጋዛ ሰርጥና በሊባኖስ ውስጥ ያሉትን ተጎጂዎች ያለማቋረጥ መደገፉ የተነገረ ሲሆን፣ በዚህም መሰረት ለዓመታት በዘለቀው ቀጣይነት ያለው አብሮነት ላይ በመመስረትና ለእርዳታ የሚቀርቡ ጥሪዎች በሚነሱበት ጊዜ ሁሉ በፍጥነት ምላሽ በመስጠት ርዕሰ ሊቃነ ጳጳሳት ሊዮም በሁሉም አህጉራት መጽናናትን መስጠታቸውን እንደቀጠሉ ተነግሯል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የበጎ አድራጎት አገልግሎት መልክዓ ምድራዊ ሳይገድበው ከአውሮፓና ከመካከለኛው ምስራቅ እስከ ኢስያ እንዲሁም አፍሪካና አሜሪካ ውስጥ ለሚገኙ ሰዎች ያለማቋረጥና ያለ ልዩነት እንደሚደርስ የተነገረ ሲሆን፣ በመሬት መንቀጥቀጥና በአውሎ ንፋሶች በድርቅና በጎርፍ የተጎዱትን ብቻ ሳይሆን በዕለት ተዕለት ግጭት በተተዉ ሕፃናትና በቂ ምግብ ለማግኘት ለሚታገሉ ቤተሰቦችም ጭምር ድጋፍ እንደሚያደርግ ተገልጿል። አብዛኛውን ጊዜ የበለጸገች ተብላ በምትገለጸው የአውሮፓ አህጉር ውስጥ የድህነትና የመገለል ታሪኮች እንደሚስተዋሉ የሚታወቅ ሲሆን፣ ይህንን ተከትሎ በሜዲትራንያን የስደተኞች መጓጓዣ መስመሮች መገናኛ በሆነችው የቆጵሮስ ደሴት ቅድስት መንበር በመቀበያ ማዕከላት ውስጥ ለሚገኙ ጥገኝነት ፈላጊዎች ምግብ፣ የንጽህና መጠበቂያ ቁሳቁሶችና የስነ ልቦና ድጋፍ የሚቀርብበትን የሳንት ኤጂዮን ፕሮጀክት እንደምትደግፍ ተገልጿል። ከዚህም በተጨማሪ በምስራቅ አውሮፓ በምትገኘው ጆርጂያ በቲብሊሲ ከተማ ለችግር ተጋላጭ ለሆኑ ወጣቶች የሚሆን የመኖሪያ ቤት ግንባታ ለማጠናቀቅ እርዳታ የሚሰጥ ሲሆን፣ ይህ ፕሮጀክት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በግል ተሳትፈውበት የነበረ እና በአሁኑ ወቅት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ፍጻሜ እያደረሱት ያለ ፕሮጀክት መሆኑም ተገልጿል። ከጋዜጣ አርዕስቶች ቢጠፋም ከሰዎች የዕለት ተዕለት ሕይወት ውስጥ ግን እንዳልጠፋ በሚነገርለት የሶሪያ ጦርነት ምክንያት በአካባቢው የሚገኙ የክርስቲያን ማህበረሰቦች የተለያዩ ጫናዎችንና ድምፅ አልባ ዛቻዎችን እየተጋፈጡ እንደሚገኝ የተገለጸ ሲሆን፣ ይህንን ተከትሎ በሶሪያ የቅድስት መንበር ተወካይ ሊቀ ጳጳስ ሉዊጂ ሮቤርቶ ኮና እንደተናገሩት በቅርቡ ሩዝ፣ ጥራጥሬ፣ የምግብ ማብሰያ ዘይት የያዙ 2000 የምግብ ጥቅሎች በአካባቢው ለሚገኙ ቤተሰቦች እንደሚከፋፈሉ ይፋ አድርገዋል። ከዚህም በተጨማሪ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የበጎ አድራጎት ሥራ ባንግላዴሽ ውስጥ በሚገኘው በዓለም ላይ ትልቁ የስደተኞች ካምፕ በሆነውና ከአንድ ሚሊዮን በላይ የሮሂንግያ ስደተኞች በተጨናነቀው ሁኔታ ሀገር አልባ ሆነው በሚኖሩበት ኮክስ ባዛር ካምፕ ውስጥ ለበርካታ ዓመታት ቀጣይነት ያለው የድጋፍ ሥራዎችን እየሠራ እንደሚገኝ የተገለጸ ሲሆን ከዚህም ባሻገር ርዕሰ ሊቃነ ጳጳሳቱ በቅርቡ በዚያ ሰፊ ካምፕ ውስጥ ለሚገኙ ሰዎች ተጨማሪ እርዳታ መላካቸውም ይታወቃል። ከዚህም ባሻገር በቅርቡ በከባድ የኮርቭ አደጋ ለተጎዳው የቻቶ ግራም አገር ስብከት የተደረገው የገንዘብ ድጋፍ አስፈላጊ አቅርቦቶችን ለማከፋፈል፣ የግብርና እንቅስቃሴዎችን ወደ ነበረበት ለመመለስ፣ የምግብ ዋስትና ተደራሽነቶችን ለመደገፍ፣ ለትምህርት ቤቶችና ለወላጅ አልባ ሕጻናት ድጋፍና በአደጋው ለተጎዱ መኖሪያ ቤቶች ጥገና ድጋፍ ማድረጉም ተገልጿል። ይህ የቅድስት መንበር ተግባራዊ ድጋፍ ጋዛና ሊባኖስ ድረስ እንደሚዘልቅ የተነገረ ሲሆን ባለፈው ሚያዝያ ወር ላይ በአካባቢው በሚገኘው የቅድስት መንበር ሐዋርያዊ ተወካይ በኩል በጦርነቱ ለተዳከሙ ሕዝቦች 15,000 የሚያህሉ አስፈላጊ መድኃኒቶች፣ የደም ግፊት መከላከያ መድኃኒቶችንና የህመም ማስታገሻዎችን ጨምሮ በርካታ ሰብአዊ ድጋፍ ማድረጉም ተገልጿል። ምናልባትም የሮም ጳጳስ በጎ አድራጎት ድርጅት ለአፍሪካ ያደረገውን ያክል በየትኛውም ክልል አድርጎ እንደማያውቅ የሚነገር ሲሆን በቡርኪና ፋሶ በኡሃጎያ ሀገረ ስብከት ሐምሌ ወር መጀመሪያ ላይ ለእናቶችና ለሕፃናት ጤና ልዩ ትኩረት በመስጠት የተፈናቀሉና በድህነት የሚኖሩ ሰዎችን የሚያግዝ የጤና አጠባበቅ ፕሮጀክት ለመደገፍ የገንዘብ ድጋፍ ማድረጉም ተገልጿል። በቅድስት መንበር የበጎ አድራጎት አገልግሎት ጽሕፈት ቤት በኩል በኬንያ ለሚገኘው የቅድስት አንጄላ ኢምቡ የሕፃናት እንክብካቤ ማዕከል የተደረገው እርዳታ የተተዉና በጎዳና ላይ የሚኖሩ ልጆች በእጅጉ እንደረዳ ሲሆን በዚህ ማዕከል ውስጥ ሕፃናቱ ጥበቃ፣ መደበኛ የሆነ ምግብና ትምህርት እንዲያገኙም ተገልጿል። በማደጋስካር የካቲት ወር ውስጥ በተከሰተው አውሎ ንፋስ ምክንያት ከደረሰው ውድመት በኋላ የቶማሲና ሀገረ ስብከት እርዳታ መጠየቁ የሚታወስ ሲሆን የርዕሰ ሊቃነ ጳጳሳቱ የበጎ አድራጎት ፈንድ ከአስቸኳይ የምግብ ስርጭት ጀምሮ መኖሪያ ቤቶችን መልሶ እስከ መገንባት እንዲሁም የኑሮ መተዳደሪያን ወደ ነበረበት እስከ መመለስ ድረስ ያለ ዘርፈ ብዙ ምላሽ እየሰጠ እንደሚገኝም ተነግሯል። በሌላ በኩል በዛምቢያ ሐምሌ ወር መጀመሪያ ላይ የተከሰተው ከባድ ድርቅ ሰብሎችን ማውደሙንና በአገረ ስብከቱ ውስጥ የሚገኙ ቤተሰቦች ለረሃብ መጋለጣቸውን ተከትሎ የርዕሰ ሊቃነ ጳጳሳቱ በጎ አድራጎት ድርጅት አባት ልጆቹን እንደሚንከባከብ ሁሉ ለእነዚህ ወገኖች እንክብካቤ ማድረጉም ተገልጿል። ከአትላንቲክ ውቅያኖስ ማዶ የርዕሰ ሊቃነ ጳጳሳቱ የእርዳታ እጅ ለችግር ተጋላጭ ለሆኑ ቤተሰቦች መድረሱን የቀጠለ ሲሆን በአርጀንቲና የቱኩማን ሀገረ ስብከት ባለፈው ሚያዝያ ወር ላይ የተከሰተው ከባድ አውሎ ንፋስ ወደ 450 የሚጠጉ ተጋላጭ ሕፃናትንና ወጣቶችን የሚያገለግለውን ማዕከል፣ የመመገቢያ አዳራሽና የሙያ ማሰልጠኛ ወርክሾፖች ላይ ከፍተኛ ጉዳት አድርሶ እንደነበርም ይታወቃል። ይህንን ተከትሎ የርዕሰ ሊቃነ ጳጳሳቱ የበጎ አድራጎት አገልግሎት ጽሕፈት ቤት በኩል በአስቸኳይ የተላከው የገንዘብ ድጋፍ የመልሶ ግንባታ ሥራውን እንዲጀመር ማስቻሉም ተመላክቷል። ከዚህም ባሻገር ማኅበራዊ አለመረጋጋትና የታጠቁ ቡድኖች ጥቃት የአብዛኛውን የሀገሪቱን ሕዝብ ዕለታዊ ኑሮን እጅግ አስቸጋሪ ባደረገበት ሄይቲ የርዕሰ ሊቃነ ጳጳሳቱ እርዳታ የምግብ አቅርቦት እንዲሁም የሕክምናና የንጽህና መጠበቂያ ድጋፎችን በማድረግ ለተቸገሩ ቤተሰቦች እፎይታን መስጠቱ የተነገረ ሲሆን በተመሳሳይ መልኩ በቬንዙዌላ በቅርቡ የተከሰተውን አውዳሚ የመሬት መንቀጥቀጥ አደጋን ተከትሎ የርዕሰ ሊቃነ ጳጳሳቱ የበጎ አድራጎት ተቋም በአደጋው ለተጎዱ ሰዎች የገንዘብ ድጋፍ ማድረጉ ተገልጿል። በሀገሪቱ አደጋው እንደተከሰተ ወዲያውኑ ከተላከው የመጀመሪያ ደረጃ የአስቸኳይ ጊዜ እርዳታ በተጨማሪ ዘላቂ የሆነ የመልሶ ግንባታ ስራን ለመደገፍ ተጨማሪ እርዳታዎች መደረጋቸውም ተነግሯል። የበጎ አድራጎት ሥራ በአፋጣኝ እርዳታ ብቻ አያበቃም ያሉት የርዕሰ ሊቃነ ጳጳሳቱ የበጎ አድራጎት ጉዳዮች ኃላፊ የሆኑት ሊቀ ጳጳስ ሉዊስ እንደተናገሩት ማግለልንና ስቃይን የሚያስከትሉትንና በኃጢአት ላይ የተመሠረቱ ኢፍትሐዊ ድርጊቶችን ለመለወጥ እንዲቻል የድህነት መንስኤዎችን ለይቶ ማወቅ ተገቢ እንደሆነም ጠቁመዋል። ሊቀ ጳጳሱ በመጨረሻም የቅድስት መንበር የበጎ አድራጎት አገልግሎት ጽሕፈት ቤት ፍቅር የክርስቲያናዊ ሕይወት ቁልፍ ነው የሚለውን ግንዛቤ በህያውነት ለማቆየት እንደሚሻ አስተውሰው ለወንጌል ምላሽ በመስጠት የሚገለጸው የቸርነት ተግባር አስቸኳይነት እንደ ቤተክርስቲያን ከወንድሞቻችንና እህቶቻችን ጋር በመቀራረብ መከራዎቻቸውና ተስፋዎቻቸውን በመጋራት እንድንኖር በየቀኑ ያነሳሳናል በማለት አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

0: አድማጮቻችን የዛሬው የረቡዕ የሐምሌ 22 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሐምሌ 23 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የሐምሌ 23 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ ልክ ወደ ምንጩ እንደሚመራን ጅረት መዝሙር ወደ እግዚአብሔር ይመራናል ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአሜሪካን የነጻነት ስሜትና ለሁሉም ሰዎች የምታደርገውን አቀባበል አደንቃለሁ ማለታቸው መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። በዛሬው ዕለት እምነታችን ይህ ነው በተሰኘው ሳምንታዊ ዝግጅታችን ወደ እናንተ አድማጮቻችን የምናደርሰው ዛሬ ሐምሌ 23 2018 ዓ.ም ተመረተ የቅዱስ አቡነ ያዕቆብ ዩስጢኖስ ዓመታዊ በዓል እየተከበረ ይገኛል። ይህንን አስመልክተን ስለ ቅዱስ አቡነ ያዕቆብ ዩስጢኖስ ታሪክ ወደ እናንተ አድማጮቻችን በመጨረሻው ክፍል እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዝግጅቶቻችን እና ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልክ ወደ ምንጩ እንደሚመራን ጅረት መዝሙር ወደ እግዚአብሔር ይመራናል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ በቦርጎ ላውዳቶ ሲ በሚገኘው የጸሎት ስብሰባ ላይ በካስተል ጋንዶልፎ ጳጳሳዊ የአትክልት ስፍራዎች ውስጥ በእንግሊዝኛ ቋንቋ ABF ቮይስ ኳየር ፕሮጀክት የተሰኘው በአቶ አንድሪያ ቦቼሊ ፋውንዴሽን የተመሰረተ ዓለም አቀፍ የትምህርትና የማህበራዊ ሙዚቃ ፕሮግራም ላይ ከጣሊያን ኡጋንዳ ከቅድስት አገር ወይም ምድር ጨምሮ ከ164 ወጣት ተሳታፊዎች በዓለም ዙሪያ ካሉ ተጋላጭ ክልሎች የተውጣጡ ህጻናትና ወጣት መዘምራን የዚህ ፋውንዴሽን መስራች ከሆኑት ከአቶ አንድሪያ ቦቼሊ ጋር በስፍራው ከቅዱስነታቸው ጋር መገናኘታቸው ተገልጿል። ሙዚቃ ከሚስጥር ወሰን በላይ ሊመራን ይችላል። ልክ አንድ ጅረት የሚከተል ሰው በመጨረሻ ምንጩ ላይ እንደሚደርስ ሁሉ የመዝሙር ጉበት ወደ እግዚአብሔር ሊመራን ይችላል። ዓለም ራሱ ሊጠግነው የማይችለውን የትርጉምና የደስታ ጥማትን ያረካል ሲሉ ቅዱስነታቸው ተናግረዋል። ይህ ምስል ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐምሌ 22 ቀን 2018 ዓ.ም ተመረጠ በካስተል ጋንዳልፎ ጳጳሳዊ የአትክልት ስፍራዎች ውስጥ በበርጎ ላውዳቶ ሲ በተካሄደው የሰላም ድምጽ ዘማሪዎች ስብሰባ ላይ ባደረጉት ንግግር የሰጡት ጭብጥ ሐሳብ ነበር። በቅዱሳት መጽሐፍት ውስጥ የተገለጸውን መላእክትና ቅዱሳን መዘመርን በማስተዋወስ ርዕሰ ሊቃነ ጳጳሳቱ ቃል በቃል ሁልጊዜም አይዘምሩም ነበር ብለዋል። ይልቁንም ፍጹም የሆነ የመዝሙር ለዛ የሚመነጨው ከእግዚአብሔር ጋር ካላቸው የጋራ ማሰላሰል ነው። ምድራዊ ሙዚቃም እኛን ለመቅረብ የሚረዳን ለዛ አለው ሲሉ ተናግረዋል። በላውዳቶ ሲ የከፍተኛ ትምህርት ማዕከል ከአቶ አንድሪያ ቦቼሊ ፋውንዴሽን ጋር በመተባበር የተደራጀውና በታዋቂው በሙዚቃ ውስጥ ከቀጭን መለስ ከወፍራም ቀጠን ያለ የወንድ ድምፅ ራሱ የተወከለው ዝግጅቱ የአዚዚ የቅዱስ ፍራንቼስኮስ ሞት 800ኛ ዓመት ክብረ በዓልን የሚያከብር የቅዱስ ፍራንቼስኮስ ጽሑፎችን ያካትታል። ንባቦቹ እንደ ፍጡራን መዝሙር ከቅዱስ ጳውሎስ 6ኛና ከቅዱስ ዮሐንስ ጳውሎስ ዳግማዊ እስከ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ያሉ የቅዱስ ፍራንቼስኮስ ጽሑፎችና ከብዙ ሊቃነ ጳጳሳት የተወሰዱ ቃላትን ያካትታሉ። ከቅዱስ ጳውሎስ 6ኛና ከቅዱስ ዮሐንስ ጳውሎስ ዳግማዊ እስከ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ድረስ ማለት ነው። ርዕሰ ሊቃነ ጳጳሳቱ ስብሰባውን የደስታ አጋጣሚ ሲሉ አቶ አንድሪያ ቦቼሊና የኤቢኤፍ ድምፅ መዘምራንን በማጀባቸው አመስግነዋል። ከቅድስት ምድር ከኡጋንዳና ከጣሊያን የተውጣጡ 164 ልጆችና ወጣቶችን ያቀፈ ነው። በሙዚቃ ፍቅራቸው አንድ ላይ በመሆን ብቻ በጦርነት በድህነትና በመከራ የተሞላ ሕይወት ይጋራሉ። ርዕሰ ሊቃነ ጳጳሳት ሊዮ በስብሰባው መጨረሻ ላይ ከሚቀርበው ባለ ብዙ ቋንቋ ጸሎት ጋር ሙዚቃ የተለያዩ ድምጾችን ወደ አንድ የስምምነት ለዛ እንዴት እንደሚያስተሳስርና እያንዳንዱ ሰው ለጠቅላላው ልዩ አስተዋጽኦ እንደሚያደርግ እንዳሳየ ገልጸዋል። በዚህ መንገድ የመዘምራን ቡድን የስምምነት ለዛና የትብብር ምልክት ይሆናል ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳቱ በቅዱሳት መጽሐፍት ውስጥ በተገለጹት ሰማያዊ መዘምራን ላይ በማሰላሰል አንድነታቸው የሚመጣው በእግዚአብሔር ውስጥ የደስታ ሙላት ከማግኘት እንደሆነም ተናግረዋል። ቀጥለውም ሲዘምሩ ሙዚቃ ሁላችንንም ወደ አዲስ ተሞክሮ እንዴት እንደሚስበን ገልጸዋል። ከእኛ መካከል ማንኛችንም ብቻችንን ልንፈጥረው ከምንችለው ነገር በላይ የውበት ተመክሮ ይህ ነው። አዲስ አድማስ ይከፍታል እና በውስጣችን ወደ እርሱ የመሄድ ፍላጎት ያነቃቃል ሲሉ ቅዱስነታቸው ተናግረዋል። ወደዚያ አድማስ መሄድ ማለት አንድ ነገር ብቻ ሳይሆን አንድ ሰው ማግኘት ማለት ነው። ጅረትን ወደ ምንጩ መመለስ እንደሚቻል ሁሉ የሙዚቃ ውበትም ውበት የሆነውን ሰው እንድናገኝ ይጋብዘናል። እግዚአብሔር የሰጣችሁን ስጦታዎች ማዳበራችሁን ቀጥሉ፣ እናም ወደ እሱ እንዲመራችሁ ፍቀዱ ሲሉ ርዕሰ ሊቃነ ጳጳሳቱ ተናግረዋል። ርዕሰ ሊቃነ ጳጳሳቱ የወጣቶችን እረፍት የሌላቸው ልቦች እንዳሉ አምነው ተቀብለዋል። በሕይወት የምንፈልገው ሁሉ በእውነት ሊያሳርፈን የሚችለው ጌታ ብቻ እንደሆነ ተናግረዋል። ለታላላቅ ነገሮች እንደተፈጠራችሁና መላው ዓለም የትርጉምና የደስታ ጥማችሁን ለማርካት በቂ እንዳልሆነ ሁልጊዜም አስታውሱ ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ ከዚያም ለወጣቶቹ የግል ማረጋገጫ ሰጥተዋል። ቅዱስ አባታችሁ ይወዳችኋልና ለእናንተ ለቤተሰቦቻችሁና ለአገሮቻችሁ ይጸልያሉ ሲሉ የተናገሩት ቅዱስነታቸው ቃላቶቻቸው የሰላም ጸሎት ሆነዋል። በአመፅ ምክንያት እየተሰቃዩ ባሉ የዓለም ክፍሎች ሁሉ እንዲነግስ መጸለያችንንና መዘመራችንን ልንቀጥል ይገባል ብለዋል። ለወጣት ተሳታፊዎች
ከሊቀ ጳጳሱ ጋር አብሮ መጸለይ የአስር ቀናት ጉዞው ውጤት ሲሆን በዚህ ወቅት መዘምራንና አስተማሪዎችን በመዘመር ጥበብ የመመስረት የወዳጅነትና የወንድማማችነት ልምድን አካፍለዋል። ርዕሰ ሊቃነ ጳጳሳቱ የትምህርትና የማህበራዊ ችግር ያለባቸውን ወጣቶች በመደገፍ ላደረጉ ሥራ የአቶ አንደሪያ ቦቼሊ ፋውንዴሽንን በማመስገን ንግግራቸውን ደምድመዋል። በሙዚቃ ኃይል ለቤተ ክርስቲያኒቱ የጋራ ጥቅምን ለማገልገል የእያንዳንዱ ሰው ሁለንተናዊ እድገት ለማስተዋወቅ ተልዕኮ አስተዋጽኦ እያደረጉ ነው። እግዚአብሔር ጥረታችሁን ይባርክ ሲሉ ቅዱስነታቸው ተናግረዋል። የጸሎት ስብስብ የተጀመረው በቅርቡ እንደ አውሮፓውያኑን የቀን አቆጣጠር በመስከረም 1/2026 ዓ.ም ጀምሮ በቫቲካን የሰው ልጅ ሀብት ልማት ለማስተዋወቅ የሚሠራው የቅድስት መንበር ጽፈት ቤት ዋና ፕሬዚደንት ሆነው በተሾሙት በካርዲናል ፋቢዮ ባጂዮ ሲሆን የላውዳቶ ሲ የከፍተኛ ትምህርት ማዕከል ዋና ዳይሬክተር ሆነው እያገለግሉ ይገኛሉ። የሙዚቃው ዝግጅት ከመጀመሩ በፊት ካርዲናሉ ማቱሳላ በመባል የሚታወቀውን ጸጥ ያለ ግን ኃይለኛ ምስክርነት ላይ አስተንትኖ አድርገዋል። በጳጳሳዊ የአትክልት ስፍራ ታሪክ ውስጥ የተመሰረተው ይህ ዛፍ ለእያንዳንዱ ወንድና ሴት የተሰጠውን ኃላፊነት ያመለክታል። ለወደፊቱ ትውልዶች ሕይወትንና ተስፋን እንደሚያመነጭ እንደ ስጦታ አድርገን ለመንከባከብ ይረዳናል ብለዋል። ካርዲናል ባጂዮ የቅዱስ አጎስጢኖስን የማይረሱ ቃላት አስታውሰዋል። የጥንቱንም ያሁኑንም ውበት ዘጊችም ቢሆን ወድጃለሁ በማለት የተናገረውን ቃል አስታውሰዋል። እንዲሁም ርዕሰ ሊቃነ ጳጳሳት ሊዮ በስፍራው በመገኘታቸው አመስግነዋል። ሰላም ለእያንዳንዳችን የተሰጠ ተልዕኮ እንደሆነ ለተሰበሰቡ ሰዎች አስታውሰዋል። የፕሮግራሙ የመጀመሪያ ክፍል በፍጥረት ላይ ያተኮረ ሲሆን በአቶ አንደሪያ ቦቼሊና በመዘምራኖቻቸው የተከናወኑ የፖኒሲ አንጀሊኩስና የዶልቼ ሴንቲሬ ትርኢቶችን አሳይተዋል። እህት አሌሳንድራ ሲሚሬሊ ከዚያም ከቅዱስ ፍራንቺስኮስ የፍጥረታት መዝሙር ክፍል የተወሰደውን ክፍል አንብበዋል። ከዚያም ካርዲናል ባጂዮ ከኦሪት ዘፍጥረት መጽሐፍ የመጀመሪያ ምዕራፍ ጥቅሶችን ወስደው በእንግሊዝኛ ቋንቋ ዝማሬ አሰምተዋል። ሁለተኛው ክፍል በሕዝቦች መካከል ስምምነትን ለመፍጠር የተመደበ ሲሆን የጃኒ ሮድሪ ግጥም ዘሙን ኦፍ ኪየቭ የመዘምራን ቡድን የሙዚቃ ዝግጅትን ያካተተ ሲሆን በመቀጠልም ለአዚዚ ምስኪን ሰው ተብሎ የተነገረው ጸሎት የቅድስት ምድር የበላይ ጠባቂ በአባ ፍራንቺስኮስ አሊፖ የተነበበው ነው። ሦስተኛው ክፍል በሰው ልጅ ክብር ላይ ያተኮረ ነበር። ይህም መዝሙር በእንግሊዝኛ ቋንቋ Singing All Together በአማርኛው ሁሉም በአንድ ላይ ሲዘምሩ የተሰኘው የመዝሙር ትርኢት ሲሆን የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በጣሊያንኛ ቋንቋ ፍራቴሊ ቱቲ በአማርኛው ሁላችንም ወንድማማቾች ነን፣ የቅዱስ ጳውሎስ ስድስተኛ እንደ አውሮፓውያኑ የቀን አቆጣጠር በጥቅምት 4 1965 ዓ.ም ለተባበሩት መንግስታት ያደረጉት ንግግርና የቅዱስ ዮሐንስ ጳውሎስ ዳግማዊ እንደ አውሮፓውያኑ የቀን አቆጣጠር በግንቦት 13 1985 ዓ.ም በሄግ በሚገኘው የሰላም ቤተ መንግስት ለዓለም አቀፍ የፍትህ ፍርድ ቤት ያደረጉትን ንግግር ያካትታል። አራተኛውና የመጨረሻው ክፍል ለእምነትና ለአንድነት የተሰጠ የጋይኤሊክ ቡራኬ ተብሎ የሚታወቀው የግጥም የተፈጥሮ አካላት በሆኑ ውሃ፣ አየር፣ ምድር፣ ሰማይና በእነዚህ በአራቱ አካላት አማካኝነት ሰላምን በማነሳሳት ፍጹም ስምምነት እንዲሰፍን ይጥራል። በዚህ የሰላም መዝሙር ትርኢትና የዮሐንስ ወንጌል ምዕራፍ 20 ንባብን ያካተተ ነበር። ርዕሰ ሊቃነ ጳጳሳት ሊዮ በወቅቱ ያደረጉትን አስተንትኖ ካበቁ በኋላ ልጆቹ በተለያዩ ቋንቋዎች የሚከተሉትን ጸሎቶች በንባብ አቅርበው ነበር። አባት ሆይ፣ እኛ ልጆች ነን። የምንጠይቀው መጫወት እንድንችል ብቻ ነው። ለዚህም ነው በፍቅር ተከበንና ቅዱስ ፍራንቺስኮስ ወንድምና እህት ብለን እንድንጠራቸው ካስተማረን እያንዳንዱ ፍጡር ጋር በመስማማት በደስታ የምንኖርበትን ውብ የአትክልት ስፍራ የፈጠርክልን። የአትክልት ስፍራውን መንከባከብ አልቻልንም፣ እናም በውስጡ የመኖር ደስታ ወደ አንተ ፍርሃት ተለውጧል። ስለዚህ ራሳችንን ሸሸግን። ነገር ግን ፍቅርህ ልክ እንደ መደበቅና መፈለግ ጨዋታ አገኘን። ኢየሱስ በመስቀል ላይ በከፈለው መሥዋዕትነት ከአንተ ጋር አስታረቀን። እርስ በርሳችንና ከሁሉም ፍጥረት ጋር ያለንን ግንኙነት መልሰሃል። በእውነተኛ ደስታ እንድንኖር የአትክልት ስፍራውን እንድንንከባከብ እንድትረዳን እንለምንሃለን ሲሉ ልጆቹ ጸሎት አቅርበዋል። ስብሰባው የተጠናቀቀው በጌታ ጸሎት፣ የሰላም መልእክትና የሐዋርያዊ ቡራኬ ልውውጥ ነበር።
አቶ አንደሪያ ቦቼሊና የመዘምራን ቡድኑ ከዚህም አስደናቂ ጸጋን አቅርበዋል። ከየትውልድ አገራቸው ልጆች ያዘጋጇቸውን ስጦታዎች ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ካቀረቡ በኋላ ዝግጅቱ በይፋ ተጠናቋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሐምሌ 23 2018 ዓ.ም ተመረጠ ዕለታዊ ስርጭታችን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአሜሪካን የነጻነት ስሜትና ለሁሉም ሰዎች የምታደርገውን አቀባበል በጣም አደንቃለሁ ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለአሜሪካዊው ብሮድካስተር ኤንቢሲ ቃለ መጠይቅ ሰጥተዋል። የስደትን አስፈላጊነት በዩናይትድ ስቴትስ ታሪክ ላይ በማግሏት በሚቀጥሉ ጥቂት ዓመታት ውስጥ የትውልድ ቦታቸውን ሊጎብኙ እንደሚችሉ ፍንጭ ሰጥተዋል። በካስተል ጋንዳልፎ የእረፍት ጊዜያቸውን ተከትለው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ምሽት ሐምሌ 22 2018 ዓ.ም ለአቶ አንደሪያ ቦቼሊና ከመላው ዓለም የመጡ ልጆች በሙዚቃ አጃቢነት የሰላም የጸሎት ዝግጅት ከተደረገ በኋላ ለአሜሪካዊው ብሮድካስተር ኤንቢሲ አጭር ቃለ ምልልስ አድርገዋል። በቃለ ምልልሱ ላይ ርዕሰ ሊቃነ ጳጳሳቱ ስለሚወዱት የአሜሪካ ገጽታዎችና ስለ አገሪቱ ስደተኞች የመቀበል ታሪክ ተናግረዋል። የመጀመሪያው አሜሪካዊ ጳጳስ ስለመሆናቸው ምን እንደሚያስቡ ሲጠየቁ ርዕሰ ሊቃነ ጳጳሳት ሊዮ ራሳቸውን የበለጠ አሜሪካዊ እንደሆኑ ጳጳስ እንደሚያስቡ ግልጽ አድርገዋል። ይህም አሜሪካዊ መሆን ምን ማለት እንደሆነ ለማቃለል እንዳልሆነ አክለው ገልጸዋል። በዩናይትድ ስቴትስ ተወለድኩ። ቤተሰቤ አሁንም በዩናይትድ ስቴትስ ይገኛል። ለአሜሪካ ትልቅ ፍቅር አለኝ ብለዋል። ይልቁንም ተልእኮዬ በጣም አስፈላጊ ገጽታ እንዳለው ተረድቻለሁ። ይህም በትክክል የአንድ ዓለም አቀፍ ቤተ ክርስቲያን እረኛ መሆንና ድምፅ መሆንና እንዲሁም በዓለም ዙሪያ ላሉ ሰዎች የመናገር ዕድል ማግኘት ማለት ነው ሲሉ ተናግረዋል። በተመሳሳይ ጊዜ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለራሳቸውም ሆነ ለዩናይትድ ስቴትስ ሕዝብ የመጀመሪያው የአሜሪካ ርዕሰ ሊቃነ ጳጳሳት መሆን ትልቅ ጠቀሜታ እንዳለው አምነዋል። ስለ አሜሪካ ምን እንደሚወዱ ሲጠየቁ ርዕሰ ሊቃነ ጳጳሳቱ አሜሪካ የምትወክለውን ነገር፣ የነጻነት ስሜት፣ የዕድል ስሜት፣ ከትውልድ ወደ ትውልድ ከዓለም ዙሪያ የመጡ ሰዎችን የአሜሪካ አካል እንዲሆኑ የመጋበዝ ስሜት መርሆችን ተናግረዋል። የራሳቸው አያቶች ወደ ዩናይትድ ስቴትስ የመጡ ስደተኞች መሆናቸውን ጠቅሰዋል። ወደ ኋላ መለስ ብለው ሲመለከቱ የእናታቸው የቤተሰብ ክፍል ባሪያዎችም የባሪያ ባለቤቶችም የነበሩ ሰዎች እንዳሉ ተናግረዋል። ይያደኩ ከሆነ ራሴን ከዩናይትድ ስቴትስ ታላላቅ ሀብቶች አንዱ እንዳውቅ የሚረዳኝ አይነት ተመክሮ ታሪክ አለ ብለዋል። እናም ለብዙ አመታት አሜሪካዊ የመሆን አካል የነበሩትን መርሆች መያዜ እቀጥላለሁ። ይህም ይቀጥላል ያሉት ቅዱስነታቸው ቃለ መጠይቁ ሲጠናቀቅ አሜሪካን ለመጎብኘት እቅድ እንዳላቸው ጋዜጠኛው ጠይቋቸው እንደነበረም ተዘግቧል። እዚያ ያዩኛል። በአጋጣሚ ዛሬ ለሚቀጥሉት 2 ዓመታት የቀን መቁጠሪያውን እየተመለከትን ነበር ብለዋል። ምንም ነገር እስካሁን የተደነገገ ነገር የለም፣ ግን በቅርቡ እዚያ እሆናለሁ ብዬ ተስፋ አደርጋለሁ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ ከዓለም ዙሪያ የተወጣጡ ልጆች አብረው ሲዘምሩ ለሰላም ጸሎት በሰጡ ጊዜ የተመለከቱትን ውበት ተናግረዋል። ያ ውበት እኔ እንደማስበው ሁላችንም ሊፈጠር የሚችለውን ውበት ወይም ልንሳተፍበት የምንችለውን እንድናይ የቀረበልን ግብዣ ነበር። በእግዚአብሔር አምሳል የተፈጠርን መሆናችንን በድጋሜ እንድንገነዘብ አስችሎናል ካሉ በኋላ ቅዱስነታቸው ቃለ ምልልሳቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሐምሌ 23 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በመግቢያችን ላይ ለመጥቀስ እንደሞከርነው በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። በዛሬው ዕለት እምነታችን ይህ ነው በተሰኘው ሳምንታዊ ዝግጅታችን ወደ እናንተ አድማጮቻችን የምናቀርበው ዝግጅት የሚሆነው በዛሬው ዕለት የመታሰቢያ በዓላቸው እየተከበረ የሚገኘውን የቅዱስ አቡነ ያዕቆብ ዩስጢኖስን ታሪክ በአጭሩ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

ቅዱስ አቡነ ያዕቆብ ዩስጢኖስ። በዚህ ዕለት ይህ የእውነተኛ ሃይማኖት ብርሃን ያሳዩንን በመንፈስ ወላጃችን የሆኑ ብፁዕ አባታችንን አቡነ ያዕቆብ ዩስጢኖስን እናስብ። በመጀመሪያ የልባቸው ምኞት፣ ቀጥሎም ደግሞ የሕይወታቸውን ዓላማ አድርገው በግብር ያዋሉትንና ያሳዩትን ስብከታቸውን እናስታውሳለን። እንዲህም ብለው ነበር። የልብ በርና መዝጊያ ቁልፍ ንግግር ነው። አፌን ስከፍትና ስናገራችሁ ልቤን ከፈትኩላችሁ ማለት ነው። ሁላችሁ መንፈስ ቅዱስ በልቤ ያሳደረውን ታላቅ ፍቅር ልታዩ በአገሬ በነበርኩበት ጊዜ የእናንተ የኢትዮጵያ ክርስቲያን ልጆች ጥሩ ወሬ ደረሰኝ። ወላጆቼን አባቴና እናቴ ሆይ መርቁኝ፣ አሰናብቱኝ፣ ወደ ተወደዱ ኢትዮጵያውያን ክርስቲያኖች ወንድሞቼ ዘንድ ልሄድ ነው። ፍቅሬን እገልጽላችኋለሁ፣ መንገዱ ረዥም ነው። ስንት በረሃና ምድረ በዳ አለ። አንበሶችና ሌሎች ጨካኝ አራዊት ሞልተዋል። ለኢትዮጵያ ወንድሞቼ እንደ እሳት የሚያቃጥለኝ ፍቅራቸውን ልገልጽላቸው፣ አንበሶችና ሌሎች ጨካኝ አውሬዎች የሞሉበት በረሃና ምድረ በዳ አቋርጬ ሲሄድ እጅግ አደገኛ ነው። ከእንግዲህ ወዲህ ምናልባት ሁለተኛ ጊዜ ወደ እናንተ ተመልሼ አንገናኝም፣ አንተያይም ይሆናል። ምክንያቱም እኔ ልሞት የምፈልገው በዚያ ነውና ላያችሁ ወጣው ከወላጆቼም እያለቀስኩና እንባ እያፈሰስኩ ተሰናብቼ ጉዞዬን ወደ ኢትዮጵያ አቀናው። መርዛም እባቦችን ጭምር የሞላበት በረሃና ምድረ በዳ አቋርጬ ባሕሮችን ሲሻገር እግዚአብሔርን ጌታ ሆይ የኢትዮጵያን ሕዝብ እንዳይ እርዳኝ፣ እነዚያን ወንድሞቼና እህቶቼን ለማየት አብቃኝ፣ እነርሱን ሳላይ አትግደለኝ ብዬ ከጸለይኩ በኋላ በበረሃና በምድረ በዳ በማዕበል የሚታወቁ ባሕሮችን እያሳለፈ ከአንበሶችና ከጨካኝ አውሬዎች መንጋጋ አድኖ ወደ እናንተ በሰላም አደረሰኝ። በመካከላችሁ እንድገኝና እንድንተዋወቅ አድርጎናል። ሕይወቴን በሙሉ ለእናንተ እሰጣለሁ። ስለ እናንተ እጸልያለሁ፣ አስብላችኋለሁ። የልቤ ሐሳብ በሙሉ ወደ እግዚአብሔር ወደ እናንተም ይሆናል ሲሉ ጽፈው ነበር። እንዲህ እያሉ ለሚያዳምጣቸው ለተሰበሰበው ሕዝብ የልባቸውን ሐሳብ በደንብ አበክረው ገለጡለት። እንደ እሳት የሚያቃጥላቸውን ፍቅር አሳዩት። እርሳቸው ልባቸውን እንደ ከፈቱለት እንዲሁም ሕዝቡ ልቡን እንዲከፍትላቸው ፍቃዳቸው እንደሆነ ገለጡለት። በመጀመሪያ ግንኙነት አባታዊ ምክራቸውንና ቃላቸውን አሰሙት። በልባቸው መንፈስ ቅዱስ የአምላክና የባልንጀራን ታላቅ ፍቅር በግብር ሊያውሉት ፈለጉ። አምላካቸውንና ባልንጀራቸውን እየወደዱና እነርሱን እያገለገሉ እንደሚቀደሱ ከተረዱ በኋላ በዚህ ሐሳብ ሥራቸውን ጀመሩ። እግዚአብሔርን እያገለገሉ ባልንጀራቸውን እያዳኑ ሕይወታቸውን ሊያሳልፉ ወሰኑ። የወላጆቻቸውንና የአገራቸውን ፍቅር ጥለው ፈተናና ሥቃይ ሳይፈሩ በችግር ያለውን ባልንጀራቸውን ለመርዳት ረዥም አስቸጋሪና አድካሚ ጉዞ ጀመሩ። ስለ ነፍሳት ደህንነት መከራ የተሞላበትን ሕይወት መረጡ። ለወላጆቻቸውም የኢትዮጵያ ልጆችን እንደሚወዷቸውና ወደ መዳን መስመር እንዲመጡ እንደሚፈልጉ እገልጥላችኋለሁ ብለዋቸው ነበር እንዳሉትና እንደተናገሩትም ደግሞ አደረጉ። እግዚአብሔርንም በመንገድ ምቾታቸው ሳይፈጽሙ እንዳይጠራቸው በጥብቅ ተማጽነውት ነበር። እርሱ ደግሞ የልባቸውን ምኞት ተቀብሎ ስለ መንግሥቱ መስፋፋትና ስለ ነፍሳት ደህንነት ሲል የልባቸውን ምኞት አሰመረላቸው። ብዙ እንዲሠሩ አደረጋቸው። በዓለም በተለይም በኢትዮጵያ ብዙ አቆያቸው። እስከ ዕለተ ሞታቸው ድረስ ብዙ መንፈሳዊ ፍሬዎችን አፈሩ። በስንት መከራ መካከል ሐዋርያዊ ሥራቸውን ጀመሩ። ነፍሳትን ፍለጋ ከመንደር ወደ መንደር፣ ከከተማ ወደ ከተማ በእግር እየተጓዙ በድካም ሳይበገሩና ተስፋ ሳይቆርጡ ሐዋርያዊ ሥራቸውን በተግባር አሳዩ። ብዙ ፈተና፣ ውርደት፣ ስደትና ተቃውሞ ገጠማቸው። ሰይጣን ሁል ጊዜ ተንኮለኛ ነውና እግዚአብሔርን መቃወም እየተተናኮለ በመፈታተንና በማጨናገፍ ክፉ ሰዎችን መልእክተኞችና መሣሪያ አድርጎ በመጠቀም ሐሳባቸውንና ሥራቸውን ለማክሸፍና ለመደምሰስ ቢነሳም ግን አልተሳካለትም። አምላክ ከእርሳቸው ጋር ስለነበር ድል ነሱ። በተቀደሰ ሕይወታቸውና ጸሎታቸው፣ ቃላቸውና ስብከታቸው ቁጥር ስፍር የሌላቸው ነፍሳት ወደ እውነተኛ ሃይማኖትና እምነት እንዲመለሱና እንዲከተሉ አደረጉ። ብዙዎች የአገር ተወላጆችም የእግዚአብሔር መንፈስ በእርሳቸው እንዳለ ከተገነዘቡ በኋላ በታላቅ ፍቅርና ታማኝነት ተከተሏቸው። እኔ እዚያው ልሞት ነው የምፈልገው ብለው ነበር።
አምላክ የልባቸውን ምኞት አሰመረላቸው። ስለ አምላክ ክብርና ስለ ነፍሳት ደህንነት ብዙ ከሰሩ ከደከሙ በኋላ የድካማቸውን ፍሬ ሽልማት ሊቀበሉ ወደ ሰማይ ቤታቸው ሄዱ። ከበዋቸው ለነበሩ ውድ ልጆቻቸው በርግጥ እኔ ስራዬን አልፈጸምኩም፣ ምክንያቱም ጊዜ ስላጠረኝ ነው። እናንተ ግን አትፍሩ። አባታችሁ ርዕሰ ሊቃነ ጳጳሳት ፒዮ 11ኛ ከቤታችሁ ሐሜትና ውርደትን አርቁ፣ እርስ በርሳችሁ ተዋደዱ፣ በእምነታችሁና በሃይማኖታችሁ ጸንታችሁ ኑሩ፣ የኢትዮጵያ ብርሃን ሁኑ አሏቸው። እኚህ ታላቅ መንፈሳዊ የእግዚአብሔር ሰው የእውነተኛ ሃይማኖት ብርሃን ስላሳዩ እናመሰግናለን። እንደ እርሳቸው በልባችን የአምላክና የባልንጀራችን ፍቅር እናሳድር፣ አብነታቸውን እንከተል፣ ተዋደዱ፣ በሃይማኖታችሁ ጽኑ፣ ጠንክሩ የሚል ምክራቸውን ሰምተን እንከተል፣ አጥብቀንም እንያዝ፣ በሰማይ ሆነው እንዲጠብቁን አባ ጸልዩልን በማለት ዘወትር እንማጸናቸው።

ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ በዛሬው ዕለት የቅዱስ አቡነ ያዕቆብ ዩስጢኖስ ዓመታዊ በዓል ታስቦ መዋሉ ይታወቃል። ይህንን አስመልክተን ስለ ሕይወታቸው ያዘጋጀነውን አንድ አጠር ያለ የሕይወት ታሪካቸውን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።

0: አድማጮቻችን የዛሬው የሐሙስ የሐምሌ 23 2018 ዓ.ም ተመረተለታው ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሐምሌ 23 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የሐምሌ 23 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ ልክ ወደ ምንጩ እንደሚመራን ጅረት መዝሙር ወደ እግዚአብሔር ይመራናል ማለታቸው መገለጹን የሚያመለክ ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአሜሪካን የነጻነት ስሜትና ለሁሉም ሰዎች የምታደርገውን አቀባበል አደንቃለሁ ማለታቸው መገለጹን የሚያመለክ ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። በዛሬው ዕለት እምነታችን ይህ ነው በተሰኘው ሳምንታዊ ዝግጅታችን ወደ እናንተ አድማጮቻችን የምናደርሰው ዛሬ ሐምሌ 23 2018 ዓ.ም ተመረተ የቅዱስ አቡነ ያዕቆብ ዩስጢኖስ ዓመታዊ በዓል እየተከበረ ይገኛል። ይህንን አስመልክተን ስለ ቅዱስ አቡነ ያዕቆብ ዩስጢኖስ ታሪክ ወደ እናንተ አድማጮቻችን በመጨረሻው ክፍል እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዝግጅቶቻችን እና ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልክ ወደ ምንጩ እንደሚመራን ጅረት መዝሙር ወደ እግዚአብሔር ይመራናል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ በቦርጎ ላውዳቶ ሲ በሚገኘው የጸሎት ስብሰባ ላይ በካስተል ጋንዶልፎ ጳጳሳዊ የአትክልት ስፍራዎች ውስጥ በእንግሊዝኛ ቋንቋ ABF ቮይስ ኳየር ፕሮጀክት የተሰኘው በአቶ አንድሪያ ቦቼሊ ፋውንዴሽን የተመሰረተ ዓለም አቀፍ የትምህርትና የማህበራዊ ሙዚቃ ፕሮግራም ላይ ከጣሊያን ኡጋንዳ ከቅድስት አገር ወይም ምድር ጨምሮ ከ164 ወጣት ተሳታፊዎች በዓለም ዙሪያ ካሉ ተጋላጭ ክልሎች የተውጣጡ ህጻናትና ወጣት መዘምራን የዚህ ፋውንዴሽን መስራች ከሆኑት ከአቶ አንድሪያ ቦቼሊ ጋር በስፍራው ከቅዱስነታቸው ጋር መገናኘታቸው ተገልጿል። ሙዚቃ ከሚስጥር ወሰን በላይ ሊመራን ይችላል። ልክ አንድ ጅረት የሚከተል ሰው በመጨረሻ ምንጩ ላይ እንደሚደርስ ሁሉ የመዝሙር ጉበት ወደ እግዚአብሔር ሊመራን ይችላል። ዓለም ራሱ ሊጠግነው የማይችለውን የትርጉምና የደስታ ጥማትን ያረካል ሲሉ ቅዱስነታቸው ተናግረዋል። ይህ ምስል ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐምሌ 22 ቀን 2018 ዓ.ም ተመረተ በካስተል ጋንዳልፎ ጳጳሳዊ የአትክልት ስፍራዎች ውስጥ በበርጎ ላውዳቶ ሲ በተካሄደው የሰላም ድምጽ ዘማሪዎች ስብሰባ ላይ ባደረጉት ንግግር የሰጡት ጭብጥ ሐሳብ ነበር። በቅዱሳት መጽሐፍት ውስጥ የተገለጸውን መላእክትና ቅዱሳን መዘመርን በማስተዋወስ ርዕሰ ሊቃነ ጳጳሳቱ ቃል በቃል ሁልጊዜም አይዘምሩም ነበር ብለዋል። ይልቁንም ፍጹም የሆነ የመዝሙር ለዛ የሚመነጨው ከእግዚአብሔር ጋር ካላቸው የጋራ ማሰላሰል ነው። ምድራዊ ሙዚቃም እኛን ለመቅረብ የሚረዳን ለዛ አለው ሲሉ ተናግረዋል። በላውዳቶ ሲ የከፍተኛ ትምህርት ማዕከል ከአቶ አንድሪያ ቦቼሊ ፋውንዴሽን ጋር በመተባበር የተደራጀውና በታዋቂው በሙዚቃ ውስጥ ከቀጭን መለስ ከወፍራም ቀጠን ያለ የወንድ ድምፅ ራሱ የተወከለው ዝግጅቱ የአዚዚ የቅዱስ ፍራንቼስኮስ ሞት 800ኛ ዓመት ክብረ በዓልን የሚያከብር የቅዱስ ፍራንቼስኮስ ጽሑፎችን ያካትታል። ንባቦቹ እንደ ፍጡራን መዝሙር ከቅዱስ ጳውሎስ 6ኛና ከቅዱስ ዮሐንስ ጳውሎስ ዳግማዊ እስከ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ያሉ የቅዱስ ፍራንቼስኮስ ጽሑፎችና ከብዙ ሊቃነ ጳጳሳት የተወሰዱ ቃላትን ያካትታሉ። ከቅዱስ ጳውሎስ 6ኛና ከቅዱስ ዮሐንስ ጳውሎስ ዳግማዊ እስከ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ድረስ ማለት ነው። ርዕሰ ሊቃነ ጳጳሳቱ ስብሰባውን የደስታ አጋጣሚ ሲሉ አቶ አንድሪያ ቦቼሊና የኤቢኤፍ ድምጽ መዘምራንን በማጀባቸው አመስግነዋል። ከቅድስት ምድር ከኡጋንዳና ከጣሊያን የተውጣጡ 164 ልጆችና ወጣቶችን ያቀፈ ነው። በሙዚቃ ፍቅራቸው አንድ ላይ በመሆን ብቻ በጦርነት በድህነትና በመከራ የተሞላ ሕይወት ይጋራሉ። ርዕሰ ሊቃነ ጳጳሳት ሊዮ በስብሰባው መጨረሻ ላይ ከሚቀርበው ባለ ብዙ ቋንቋ ጸሎት ጋር ሙዚቃ የተለያዩ ድምጾችን ወደ አንድ የስምምነት ለዛ እንዴት እንደሚያስተሳስርና እያንዳንዱ ሰው ለጠቅላላው ልዩ አስተዋጽኦ እንደሚያደርግ እንዳሳየ ገልጸዋል። በዚህ መንገድ የመዘምራን ቡድን የስምምነት ለዛና የትብብር ምልክት ይሆናል ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳቱ በቅዱሳት መጽሐፍት ውስጥ በተገለጹት ሰማያዊ መዘምራን ላይ በማሰላሰል አንድነታቸው የሚመጣው በእግዚአብሔር ውስጥ የደስታ ሙላት ከማግኘት እንደሆነም ተናግረዋል። ቀጥለውም ሲዘምሩ ሙዚቃ ሁላችንንም ወደ አዲስ ተሞክሮ እንዴት እንደሚስበን ገልጸዋል። ከእኛ መካከል ማንኛችንም ብቻችንን ልንፈጥረው ከምንችለው ነገር በላይ የውበት ተመክሮ ይህ ነው። አዲስ አድማስ ይከፍታል እና በውስጣችን ወደ እርሱ የመሄድ ፍላጎት ያነቃቃል ሲሉ ቅዱስነታቸው ተናግረዋል። ወደዚያ አድማስ መሄድ ማለት አንድ ነገር ብቻ ሳይሆን አንድ ሰው ማግኘት ማለት ነው። ጅረትን ወደ ምንጩ መመለስ እንደሚቻል ሁሉ የሙዚቃ ውበትም ውበት የሆነውን ሰው እንድናገኝ ይጋብዘናል። እግዚአብሔር የሰጣችሁን ስጦታዎች ማዳበራችሁን ቀጥሉ፣ እናም ወደ እሱ እንዲመራችሁ ፍቀዱ ሲሉ ርዕሰ ሊቃነ ጳጳሳቱ ተናግረዋል። ርዕሰ ሊቃነ ጳጳሳቱ የወጣቶችን እረፍት የሌላቸው ልቦች እንዳሉ አምነው ተቀብለዋል። በሕይወት የምንፈልገው ሁሉ በእውነት ሊያሳርፈን የሚችለው ጌታ ብቻ እንደሆነ ተናግረዋል። ለታላላቅ ነገሮች እንደተፈጠራችሁና መላው ዓለም የትርጉምና የደስታ ጥማችሁን ለማርካት በቂ እንዳልሆነ ሁልጊዜም አስታውሱ ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ ከዚያም ለወጣቶቹ የግል ማረጋገጫ ሰጥተዋል። ቅዱስ አባታችሁ ይወዳችኋልና ለእናንተ ለቤተሰቦቻችሁና ለአገሮቻችሁ ይጸልያሉ ሲሉ የተናገሩት ቅዱስነታቸው ቃላቶቻቸው የሰላም ጸሎት ሆነዋል። በአመፅ ምክንያት እየተሰቃዩ ባሉ የዓለም ክፍሎች ሁሉ እንዲነግስ መጸለያችንንና መዘመራችንን ልንቀጥል ይገባል ብለዋል።
ለወጣት ተሳታፊዎች ከሊቀ ጳጳሱ ጋር አብሮ መጸለይ የአስር ቀናት ጉዞው ውጤት ሲሆን በዚህ ወቅት መዘምራንና አስተማሪዎችን በመዘመር ጥበብ የመመስረት የወዳጅነትና የወንድማማችነት ልምድን አካፍለዋል። ርዕሰ ሊቃነ ጳጳሳቱ የትምህርትና የማህበራዊ ችግር ያለባቸውን ወጣቶች በመደገፍ ላደረጉ ሥራ የአቶ አንደሪያ ቦቼሊ ፋውንዴሽንን በማመስገን ንግግራቸውን ደምድመዋል። በሙዚቃ ኃይል ለቤተ ክርስቲያኒቱ የጋራ ጥቅምን ለማገልገል የእያንዳንዱ ሰው ሁለንተናዊ እድገት ለማስተዋወቅ ተልዕኮ አስተዋጽኦ ያደረጉ ነው። እግዚአብሔር ጥረታችሁን ይባርክ ሲሉ ቅዱስነታቸው ተናግረዋል። የጸሎት ስብስብ የተጀመረው በቅርቡ እንደ አውሮፓውያኑ የቀን አቆጣጠር በመስከረም 1/2026 ዓ.ም ጀምሮ በቫቲካን የሰው ልጅ ሀብት ልማት ለማስተዋወቅ የሚሰራው የቅድስት መንበር ጽፈት ቤት ዋና ፕሬዝዳንት ሆነው በተሾሙት በካርዲናል ፋቢዮ ባጂዮ ሲሆን የላውዳቶ ሲ የከፍተኛ ትምህርት ማዕከል ዋና ዳይሬክተር ሆነው እያገለገሉ ይገኛሉ። የሙዚቃው ዝግጅት ከመጀመሩ በፊት ካርዲናሉ ማቱሳላ በመባል የሚታወቀውን ጸጥ ያለ ግን ኃይለኛ ምስክርነት ላይ አስተንትኖ አድርገዋል። በጳጳሳዊ የአትክልት ስፍራ ታሪክ ውስጥ የተመሰረተው ይህ ዛፍ ለእያንዳንዱ ወንድና ሴት የተሰጠውን ኃላፊነት ያመለክታል። ለወደፊቱ ትውልዶች ሕይወትንና ተስፋን እንደሚያመነጭ እንደ ስጦታ አድርገን ለመንከባከብ ይረዳናል ብለዋል። ካርዲናል ባጂዮ የቅዱስ አጎስጢኖስን የማይረሱ ቃላት አስታውሰዋል። የጥንቱንም ያሁኑንም ውበት ዘጊችም ቢሆን ወድጃለሁ በማለት የተናገረውን ቃል አስታውሰዋል። እንዲሁም ርዕሰ ሊቃነ ጳጳሳት ሊዮ በስፍራው በመገኘታቸው አመስግነዋል። ሰላም ለእያንዳንዳችን የተሰጠ ተልዕኮ እንደሆነ ለተሰበሰቡ ሰዎች አስታውሰዋል። የፕሮግራሙ የመጀመሪያ ክፍል በፍጥረት ላይ ያተኮረ ሲሆን በአቶ አንደሪያ ቦቼሊና በመዘምራኖቻቸው የተከናወኑ የፖኒሲ አንጀሊኩስና የዶልቼ ሴንቲሬ ትርኢቶችን አሳይተዋል። እህት አሌሳንድራ ሲሚሬሊ ከዚያም ከቅዱስ ፍራንቺስኮስ የፍጥረታት መዝሙር ክፍል የተወሰደውን ክፍል አንብበዋል። ከዚያም ካርዲናል ባጂዮ ከኦሪት ዘፍጥረት መጽሐፍ የመጀመሪያ ምዕራፍ ጥቅሶችን ወስደው በእንግሊዝኛ ቋንቋ ዝማሬ አሰምተዋል። ሁለተኛው ክፍል በሕዝቦች መካከል ስምምነትን ለመፍጠር የተመደበ ሲሆን የጃኒ ሮድሪ ግጥም ዘሙን ኦፍ ኪየቭ የመዘምራን ቡድን የሙዚቃ ዝግጅትን ያካተተ ሲሆን በመቀጠልም ለአዚዚ ምስኪን ሰው ተብሎ የተነገረው ጸሎት የቅድስት ምድር የበላይ ጠባቂ በአባ ፍራንቺስኮስ አሊፖ የተነበበው ነው። ሦስተኛው ክፍል በሰው ልጅ ክብር ላይ ያተኮረ ነበር። ይህም መዝሙር በእንግሊዝኛ ቋንቋ Singing All Together በአማርኛው ሁሉም በአንድ ላይ ሲዘምሩ የተሰኘው የመዝሙር ትርኢት ሲሆን የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በጣሊያንኛ ቋንቋ Fratelli Tutti በአማርኛው ሁላችንም ወንድማማቾች ነን የቅዱስ ጳውሎስ ስድስተኛ እንደ አውሮፓውያኑ የቀን አቆጣጠር በጥቅምት 4 1965 ዓ.ም ለተባበሩት መንግስታት ያደረጉት ንግግርና የቅዱስ ዮሐንስ ጳውሎስ ዳግማዊ እንደ አውሮፓውያኑ የቀን አቆጣጠር በግንቦት 13 1985 ዓ.ም በሄግ በሚገኘው የሰላም ቤተ መንግስት ለዓለም አቀፍ የፍትህ ፍርድ ቤት ያደረጉትን ንግግር ያካትታል። አራተኛውና የመጨረሻው ክፍል ለእምነትና ለአንድነት የተሰጠ የጋይ ኤሊክ ቡራኬ ተብሎ የሚታወቀው የግጥም የተፈጥሮ አካላት በሆኑ ውሃ፣ አየር፣ ምድር፣ ሰማይና በእነዚህ በአራቱ አካላት አማካኝነት ሰላምን በማነሳሳት ፍጹም ስምምነት እንዲሰፍን ይጥራል። በዚህ የሰላም መዝሙር ትርኢትና የዮሐንስ ወንጌል ምዕራፍ 20 ንባብን ያካተተ ነበር። ርዕሰ ሊቃነ ጳጳሳት ሊዮ በወቅቱ ያደረጉትን አስተንትኖ ካበቁ በኋላ ልጆቹ በተለያዩ ቋንቋዎች የሚከተሉትን ጸሎቶች በንባብ አቅርበው ነበር። አባት ሆይ፣ እኛ ልጆች ነን። የምንጠይቀው መጫወት እንድንችል ብቻ ነው። ለዚህም ነው በፍቅር ተከበንና ቅዱስ ፍራንቺስኮስ ወንድምና እህት ብለን እንድንጠራቸው ካስተማረን እያንዳንዱ ፍጡር ጋር በመስማማት በደስታ የምንኖርበትን ውብ የአትክልት ስፍራ የፈጠርክልን። የአትክልት ስፍራውን መንከባከብ አልቻልንም፣ እናም በውስጡ የመኖር ደስታ ወደ አንተ ፍርሃት ተለውጧል። ስለዚህ ራሳችንን ሸሸግን። ነገር ግን ፍቅርህ ልክ እንደ መደበቅና መፈለግ ጨዋታ አገኘን። ኢየሱስ በመስቀል ላይ በከፈለው መሥዋዕትነት ከአንተ ጋር አስታረቀን። እርስ በርሳችንና ከሁሉም ፍጥረት ጋር ያለንን ግንኙነት መልሰሃል። በእውነተኛ ደስታ እንድንኖር የአትክልት ስፍራውን እንድንንከባከብ እንድትረዳን እንለምንሃለን ሲሉ ልጆቹ ጸሎት አቅርበዋል። ስብሰባው የተጠናቀቀው በጌታ ጸሎት የሰላም መልእክትና
የሐዋርያዊ ቡራኬ ልውውጥ ነበር። አቶ አንደሪያ ቦቼሊና የመዘምራን ቡድኑ ከዚህም አስደናቂ ጸጋን አቅርበዋል። ከየትውልድ አገራቸው ልጆች ያዘጋጇቸውን ስጦታዎች ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ካቀረቡ በኋላ ዝግጅቱ በይፋ ተጠናቋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሐምሌ 23 2018 ዓ.ም ተምረት ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአሜሪካን የነጻነት ስሜትና ለሁሉም ሰዎች የምታደርገውን አቀባበል በጣም አደንቃለሁ ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለአሜሪካዊው ብሮድካስተር ኤንቢሲ ቃለ መጠይቅ ሰጥተዋል። የስደትን አስፈላጊነት በዩናይትድ ስቴትስ ታሪክ ላይ በማግሏት በሚቀጥሉ ጥቂት ዓመታት ውስጥ የትውልድ ቦታቸውን ሊጎብኙ እንደሚችሉ ፍንጭ ሰጥተዋል። በካስተል ጋንዳልፎ የእረፍት ጊዜያቸውን ተከትለው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ምሽት ሐምሌ 22 2018 ዓ.ም ለአቶ አንደሪያ ቦቼሊና ከመላው ዓለም የመጡ ልጆች በሙዚቃ አጃቢነት የሰላም የጸሎት ዝግጅት ከተደረገ በኋላ ለአሜሪካዊው ብሮድካስተር ኤንቢሲ አጭር ቃለ ምልልስ አድርገዋል። በቃለ ምልልሱ ላይ ርዕሰ ሊቃነ ጳጳሳቱ ስለሚወዱት የአሜሪካ ገጽታዎችና ስለ አገሪቱ ስደተኞች የመቀበል ታሪክ ተናግረዋል። የመጀመሪያው አሜሪካዊ ጳጳስ ስለመሆናቸው ምን እንደሚያስቡ ሲጠየቁ ርዕሰ ሊቃነ ጳጳሳት ሊዮ ራሳቸውን የበለጠ አሜሪካዊ እንደሆኑ ጳጳስ እንደሚያስቡ ግልጽ አድርገዋል። ይህም አሜሪካዊ መሆን ምን ማለት እንደሆነ ለማቃለል እንዳልሆነ አክለው ገልጸዋል። በዩናይትድ ስቴትስ ተወለድኩ። ቤተሰቤ አሁንም በዩናይትድ ስቴትስ ይገኛል። ለአሜሪካ ትልቅ ፍቅር አለኝ ብለዋል። ይልቁንም ተልእኮዬ በጣም አስፈላጊ ገጽታ እንዳለው ተረድቻለሁ። ይህም በትክክል የአንድ ዓለም አቀፍ ቤተ ክርስቲያን እረኛ መሆንና ድምፅ መሆንና እንዲሁም በዓለም ዙሪያ ላሉ ሰዎች የመናገር ዕድል ማግኘት ማለት ነው ሲሉ ተናግረዋል። በተመሳሳይ ጊዜ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለራሳቸውም ሆነ ለዩናይትድ ስቴትስ ሕዝብ የመጀመሪያው የአሜሪካ ርዕሰ ሊቃነ ጳጳሳት መሆን ትልቅ ጠቀሜታ እንዳለው አምነዋል። ስለ አሜሪካ ምን እንደሚወዱ ሲጠየቁ ርዕሰ ሊቃነ ጳጳሳቱ አሜሪካ የምትወክለውን ነገር፣ የነጻነት ስሜት፣ የዕድል ስሜት፣ ከትውልድ ወደ ትውልድ ከዓለም ዙሪያ የመጡ ሰዎችን የአሜሪካ አካል እንዲሆኑ የመጋበዝ ስሜት መርሆችን ተናግረዋል። የራሳቸው አያቶች ወደ ዩናይትድ ስቴትስ የመጡ ስደተኞች መሆናቸውን ጠቅሰዋል። ወደ ኋላ መለስ ብለው ሲመለከቱ የእናታቸው የቤተሰብ ክፍል ባሪያዎችም የባሪያ ባለቤቶችም የነበሩ ሰዎች እንዳሉ ተናግረዋል። እያደግኩ ከሆነ ራሴን ከዩናይትድ ስቴትስ ታላላቅ ሀብቶች አንዱ እንዳውቅ የሚረዳኝ አይነት ተሞክሮ ታሪክ አለ ብለዋል። እናም ለብዙ ዓመታት አሜሪካዊ የመሆን አካል የነበሩትን መርሆች መያዜ እቀጥላለሁ፣ ይህም ይቀጥላል ያሉት ቅዱስነታቸው ቃለ መጠይቁ ሲጠናቀቅ አሜሪካን ለመጎብኘት እቅድ እንዳላቸው ጋዜጠኛው ጠይቋቸው እንደነበረም ተዘግቧል። እዚያ ያዩኛል። በአጋጣሚ ዛሬ ለሚቀጥሉት ሁለት ዓመታት የቀን መቁጠሪያውን እየተመለከትን ነበር ብለዋል። ምንም ነገር እስካሁን የተደነገገ ነገር የለም፣ ግን በቅርቡ እዚያ እሆናለሁ ብዬ ተስፋ አደርጋለሁ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ ከዓለም ዙሪያ የተወጣጡ ልጆች አብረው ሲዘምሩ ለሰላም ጸሎት በሰጡ ጊዜ የተመለከቱትን ውበት ተናግረዋል። ያ ውበት እኔ እንደማስበው ሁላችንም ሊፈጠር የሚችለውን ውበት ወይም ልንሳተፍበት የምንችለውን እንድናይ የቀረበልን ግብዣ ነበር። በእግዚአብሔር አምሳል የተፈጠርን መሆናችንን በድጋሜ እንድንገነዘብ አስችሎናል ካሉ በኋላ ቅዱስነታቸው ቃለ ምልልሳቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሐምሌ 23 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን

አስታውሳለን። እንዲህም ብለው ነበር፣ የልብ በርና መዝጊያ ቁልፍ ንግግር ነው። አፌን ስከፍትና ስናገራችሁ ልቤን ከፈትኩላችሁ ማለት ነው። ሁላችሁ መንፈስ ቅዱስ በልቤ ያሳደረውን ታላቅ ፍቅር ልታዩ በአገሬ በነበርኩበት ጊዜ የእናንተ የኢትዮጵያ ክርስቲያን ልጆች ጥሩ ወሬ ደረሰኝ። ወላጆቼን አባቴና እናቴ ሆይ መርቁኝ፣ አሰናብቱኝ፣ ወደ ተወደዱ ኢትዮጵያውያን ክርስቲያኖች ወንድሞቼ ዘንድ ልሄድ ነው። ፍቅሬን እገልጽላችኋለሁ፣ መንገዱ ረዥም ነው። ስንት በረሃና ምድረ በዳ አለ። አንበሶችና ሌሎች ጨካኝ አራዊት ሞልተዋል። ለኢትዮጵያ ወንድሞቼ እንደ እሳት የሚያቃጥለኝ ፍቅራቸውን ልገልጽላቸው፣ አንበሶችና ሌሎች ጨካኝ አውሬዎች የሞሉበት በረሃና ምድረ በዳ አቋርጬ ሲሄድ እጅግ አደገኛ ነው። ከእንግዲህ ወዲህ ምናልባት ሁለተኛ ጊዜ ወደ እናንተ ተመልሼ አንገናኝም፣ አንተያይም ይሆናል። ምክንያቱም እኔ ልሞት የምፈልገው በዚያ ነውና ላያችሁ ወጣው። ከወላጆቼም እያለቀስኩና እንባ እያፈሰስኩ ተሰናብቼ ጉዞዬን ወደ ኢትዮጵያ አቀናው። መርዛም እባቦችን ጭምር የሞላበት በረሃና ምድረ በዳ አቋርጬ ባሕሮችን ሲሻገር እግዚአብሔርን፣ ጌታ ሆይ የኢትዮጵያን ሕዝብ እንዳይ እርዳኝ። እነዚያን ወንድሞቼና እህቶቼን ለማየት አብቃኝ። እነርሱን ሳላይ አትግደለኝ ብዬ ከጸለይኩ በኋላ በበረሃና በምድረ በዳ በማዕበል የሚታወቁ ባሕሮችን እያሳለፈ ከአንበሶችና ከጨካኝ አውሬዎች መንጋጋ አድኖ ወደ እናንተ በሰላም አደረሰኝ። በመካከላችሁ እንድገኝና እንድንተዋወቅ አድርጎናል። ሕይወቴን በሙሉ ለእናንተ እሰጣለሁ። ስለ እናንተ እጸልያለሁ፣ አስብላችኋለሁ። የልቤ ሐሳብ በሙሉ ወደ እግዚአብሔር ወደ እናንተም ይሆናል ሲሉ ጽፈው ነበር። እንዲህ እያሉ ለሚያዳምጣቸው ለተሰበሰበው ሕዝብ የልባቸውን ሐሳብ በደንብ አበክረው ገለጡለት። እንደ እሳት የሚያቃጥላቸውን ፍቅር አሳዩት። እርሳቸው ልባቸውን እንደ ከፈቱለት እንዲሁም ሕዝቡ ልቡን እንዲከፍትላቸው ፍቃዳቸው እንደሆነ ገለጡለት። በመጀመሪያ ግንኙነት አባታዊ ምክራቸውንና ቃላቸውን አሰሙት። በልባቸው መንፈስ ቅዱስ የአምላክና የባልንጀራን ታላቅ ፍቅር በግብር ሊያውሉት ፈለጉ። አምላካቸውንና ባልንጀራቸውን እየወደዱና እነርሱን እያገለገሉ እንደሚቀደሱ ከተረዱ በኋላ በዚህ ሐሳብ ሥራቸውን ጀመሩ። እግዚአብሔርን እያገለገሉ ባልንጀራቸውን እያዳኑ ሕይወታቸውን ሊያሳልፉ ወሰኑ። የወላጆቻቸውንና የአገራቸውን ፍቅር ጥለው ፈተናና ሥቃይ ሳይፈሩ በችግር ያለውን ባልንጀራቸውን ለመርዳት ረዥም አስቸጋሪና አድካሚ ጉዞ ጀመሩ። ስለ ነፍሳት ደህንነት መከራ የተሞላበትን ሕይወት መረጡ። ለወላጆቻቸውም የኢትዮጵያ ልጆችን እንደሚወዷቸውና ወደ መዳን መስመር እንዲመጡ እንደሚፈልጉ እገልጥላችኋለሁ ብለዋቸው ነበር እንዳሉትና እንደ ተናገሩትም ደግሞ አደረጉ። እግዚአብሔርንም በመንገድ ምቾታቸው ሳይፈጽሙ እንዳይጠራቸው በጥብቅ ተማጽነውት ነበር። እርሱ ደግሞ የልባቸውን ምኞት ተቀብሎ ስለ መንግሥቱ መስፋፋትና ስለ ነፍሳት ደህንነት ሲል የልባቸውን ምኞት አሰመረላቸው። ብዙ እንዲሠሩ አደረጋቸው። በዓለም በተለይም በኢትዮጵያ ብዙ አቆያቸው። እስከ ዕለተ ሞታቸው ድረስ ብዙ መንፈሳዊ ፍሬዎችን አፈሩ። በስንት መከራ መካከል ሐዋርያዊ ሥራቸውን ጀመሩ። ነፍሳትን ፍለጋ ከመንደር ወደ መንደር፣ ከከተማ ወደ ከተማ በእግር እየተጓዙ በድካም ሳይበገሩና ተስፋ ሳይቆርጡ ሐዋርያዊ ሥራቸውን በተግባር አሳዩ። ብዙ ፈተና፣ ውርደት፣ ስደትና ተቃውሞ ገጠማቸው። ሰይጣን ሁልጊዜ ተንኮለኛ ነውና እግዚአብሔርን መቃወም እየተተናኮለ በመፈታተንና በማጨናገፍ ክፉ ሰዎችን መልእክተኞችና መሣሪያ አድርጎ በመጠቀም ሐሳባቸውንና ሥራቸውን ለማክሸፍና ለመደምሰስ ቢነሳም ግን አልተሳካለትም። አምላክ ከእርሳቸው ጋር ስለነበር ድል ነሱ። በተቀደሰ ሕይወታቸውና ጸሎታቸው፣ ቃላቸውና ስብከታቸው ቁጥር ስፍር የሌላቸው ነፍሳት ወደ እውነተኛ ሃይማኖትና እምነት እንዲመለሱና እንዲከተሉ አደረጉ። ብዙዎች የአገር ተወላጆችም የእግዚአብሔር መንፈስ በእርሳቸው እንዳለ ከተገነዘቡ በኋላ በታላቅ ፍቅርና ታማኝነት ተከተሏቸው። እኔ እዚያው ልሞት ነው የምፈልገው ብለው ነበር። አምላክ የልባቸውን ምኞት አሰመረላቸው። ስለ አምላክ ክብርና ስለ ነፍሳት ደህንነት ብዙ ከሠሩ ከደከሙ በኋላ የድካማቸውን ፍሬ ሽልማት ሊቀበሉ ወደ ሰማይ ቤታቸው ሄዱ። ከበዋቸው ለነበሩ ውድ ልጆቻቸውም
በርግጥ እኔ ስራዬን አልፈጸምኩም ምክንያቱም ጊዜ ስላጠረኝ ነው

እናንተ ግን አትፍሩ አባታችሁ ርዕሰ ሊቃነ ጳጳሳት ፒዮ 11ኛ ከቤታችሁ ሐሜትና ውርደትን አርቁ እርስ በርሳችሁ ተዋደዱ በእምነታችሁና በሃይማኖታችሁ ጸንታችሁ ኑሩ የኢትዮጵያ ብርሃን ሁኑ አልዋቸው እኚህ ታላቅ መንፈሳዊ የእግዚአብሔር ሰው የእውነተኛ ሃይማኖት ብርሃን ስላሳዩ እናመሰግናለን እንደርሳቸው በልባችን የአምላክና የባልንጀራችን ፍቅር እናሳድር አብነታቸውን እንከተል ተዋደዱ በሃይማኖታችሁ ጽኑ ጠንክሩ የሚል ምክራቸውን ሰምተን እንከተል አጥብቀንም እንያዝ በሰማይ ሆነው እንዲጠብቁን አባ ጸልዩልን በማለት ዘወትር እንማጸናቸው

ክቡራንና ክቡራት አድማጮቻችን የቀደም ሲል አስደመጥናችሁ በዛሬው ዕለት የቅዱስ አቡነ ያዕቆብ ዩስጢኖስ ዓመታዊ በዓል ታስቦ መዋሉ ይታወቃል። ይህንን አስመልክተን ስለ ሕይወታቸው ያዘጋጀነውን አንድ አጠር ያለ የሕይወት ታሪካቸውን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።

0: አድማጮቻችን የዛሬው የሐሙስ የሐምሌ 23 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።